0: 아직진이마 쭈치호던 카스미 텐다창 하카치니라 수트비점슨 제남
1: 데나 체카 화상 방놈 심미지 메사비 시치 마이남
0: 니 마마남치 카니 티바타나 메달레 쭈타바나 지민자지에스
1: 나
0: 하르짐슨 체라 메달레 쭈피 림보치시요
1: 림보치 ngan ma wi ba li chi pa yin bi ren bu che shi ka na yin bang ma che nyang shi chi pa yin bi ke ni chi char ma ma shi la
0: ngo ma me na chu char ko dang ni che chi li la chi za ni sta chu ko na do
1: ren bu che zon te te man zel ke te mi ri son na Но пелосым, нерты андыржи, шамолах чагмарги, нендакат, ни мыгни мазнави, чаяг матон.